0: 자가기사
1: 자들레 돌도 주고
2: 자가디스스케바 개요 말해 람보로 친친이 말해 한디파디 배치스탄다 디나기 주스존이 영중의 면서리 최장 자리에 된 지민도라
3: 자나고 야구치 체리
4: 수수제 멍요를 대제 한리방 배주단의 지거리 또 세감을 주장지 포보다 수수제 멍구연은 주수 딜의 링즈지 포보다 아니 주수단은 최야 不是 링기
1: 자야 오스차사 또 세야 초코샤라
2: 니랑 배주단야디 한리방기 천사사브디르다 실로리야 니메오리야 마모시시지다 남보리야 나쁘빵보 야부시여리
1: 한리방디 오네야오도
2: 한리방 금중땡기 아마라게 파르티 문지 야부시나로나
5: 타스 원조 촌레 창괴장 한리방 총강 품세팡 름수 미주 삼비워 한리방 총강 링고 샬람키 게컵록체 카트 한리방 총강
6: 드링한 줄 로게바드 함디 아니 램바 까지 질리나 로리아 볼라 몰라리아 권주네 아니 묘소 모네데 컨데르도 다가죠
7: Тэй шапшаж юу дэ чиг цөдөш тарунаа нэнтэ.
8: Яу шүштэ гала.
7: Назэ.
8: Яу шүштэ.
7: Чэнэ лэн баа дэ тигүд гэ.
8: Та ти хаа хаа сан хаа.
7: Ти логэ баа жу хам ай киран ля пуя ай. Назэ
8: дэсэ.
9: Хангуа ди на ти туб ла. Хоё ши да ду.
7: Зэ зэ.
9: Та гуа ду комба ди дэ зам ба я. Яу мо шүу ду.
7: Назэ.
9: Аа. Тэвэ дян га нан ду я га чаа ба дан чиг гэр чим на. Мон нэ нан да юн сэрэ мэн ду гала.
7: Та чэнэ лэн баа дэ киран ти буд гэ.
9: Арэ баа ду са чиг са вэ ни.
7: Такина чэгтикс деле туя ингера.
9: Лэсэсэ.
10: Но хонго диня конта ламса агос. Лэси тенден лоджба туде.
7: Ода киранга чэп дага ламса кинасо. Дикирали я тега туви.
11: Джиду хабар легор ге гучи. Чучу джикчу. Чучу джик.
5: Лоджба чэ ни до ни шу цзу лю ги ар синбе пуми дю тун ти. Сэпту цамбу юбе. Кюнду дила кя то симдже нан ми гуй.
11: 대외
7: Тэй шапшаж юу дэ чиг цөдөш тарунаа нэнтэ.
8: Тэй шүштэ гала.
7: Назэ.
8: Яу шүштэ.
7: Чэнэ лэн баа дэ тигүд гэ.
8: Та ти хаа хаа сан хаа.
7: Ти логэ баа жу хам ай киран ля пуя ай. Назэ
8: дэсэ.
9: Хангуа ди на ти туб ла. Хоё ши да ду.
7: Зэ зэ.
9: Та гуа ду комба ди дэ зам ба я. Яу мо шүу ду.
7: Назэ.
9: Аа. Тэвэ дян га нан ду я га чаа ба дан чиг гэр чим на. Мон нэ нан да юн сэрэ мэн ду гала.
7: Та чэнэ лэн баа дэ киран ти буд гэ.
9: Арэ баа ду са чиг са вэ ни.
7: Такина чэг тикс деле туя ингера.
9: Лэсэсэ.
10: Но хонго диня конта ламса агос. Лэси тенден лоджба туде.
7: Ода киранга чэм тага ламса кинасо. Дикирали я тега туви.
11: Джиду хабар легор ге гучи. Чучу джикчу. Чучу джик.
12: Мигла такче чене. Мигне ги нега лече. Бижин би ми танг тэвэ рэн синки. Мигне чунглу сурэ мэнзэ симчу кантан. Ин тунг цэнзэ нямчэ ги. Мигла чи чэ чи бе. Чи сим чи гу би гю ин. Мигла такче чэ зэ. Мигне ги нэ тюэн уэ нэ. Сиэн тупла. Кэн чунг ги уэ. Ро ми си. Бижин би ми танг тэвэ рэн синки. Мигне чунглу сурэ мэнзэ симчу канки. Нган жи судэб ги мэнчу чи дэб. Сар ду дю ю джин. Кэ лин банг дэн чуэн га танг. Миг ту цанг си. Му гюр зэ гю. Пур ни дон ва. Ван зэ нямсу чэ ю. Кэсэ кэран мэг жэбжэ чэба тан, мэн сэбэ мэ тонгва, мэг жу тэнба, мэг гамба сугэ нэ тэн юэцэ. Бэжин бэ мэн тан, тэвэ рэн шэнгэ, мэг нэ чунглу сурэ мэнцэ шимчу кангла пэп тан, ngoyo la kabar tan, цонгхан нан лэпхэнгэ гунчу ngэбжу рэмэ дагжэ тан, рэмэ нямлэн нан шоубэ, гуни пэбар гэсу шу, санэ, хасэ чонгэ лингор шарлам, хаго цонгчонгэ нинжам. Лучэ кабар, лэго гэ гу чэ, чу чэ нганга нга ни чу, чэг дюн сум, гэ гу гу гу, дюн нга ни чу.
13: Bagbar Sizhu Langba Tang, Sekhi Kheba Soki, Bagbe Riki Netu Yuzi, Yufang, Bagbu Zangsi Khan La Pipta, Nghe Tsongka La Pipzi, Ribu Meba Tsuta Tang Pichu Nangcho, Bagze Lunjum Tang, Lengshu Tunba, Bagbu Sekhi Kheba Soki, Bagbe Riki Netu La, Yufang, Bagbu Zangsi Khan Ne, Ribu Meba Tsuta Tang Pichu Nangcho, Yufang, Bagbu Zangsi Khan Ki, Nguyendu Ki Jikje Tang, Chile Mine, Bagbe Riki Netu Khala Da Kyun Chi, Yufang, Bagbu Zangsi Khan Ne, Geyong Ki Muji Tsemba Shik Yinbe, 피란라 박베리기 내주 유지 예송가라 피네 루트낭초라 이미 체주다 냠리야 낭초 제레기 라제탕 학상기 셉슈 꾸니 피바 거수쇼
0: 유방 박고 장세카기 대단 지심 제고비 규인 박베리기 내주 칼라 총가도 피네 십제 냠리 낭제 월구단 고수 굴리미굴
13: 하세산에 하수종기 진관추 냥제호랑 가방자 레고지 구지 주지 송아 지지게 시지산에 시지종기 섬주지추 짜드기랑 가방자 레고지 구니 개구 낭아 구구추 허브지게바탕 너주된바 나 깜부소기 너궁 대부미지 유방 나다 나외 소주칸라 피다 원두기 직제레 이미 십제다 냠린 낭조라 꾸니라 오 징우디라 년제기 수나레 주외 대단시 칭이 나와 너소동아당 서주랑바 나와 우주자바소기 나와 대부미지 나다 나외 소주칸라 피다 원두기 직제다 칠레기 라제토네 이미 십제다 냠린 낭조라 유방 나다 나외 소주칸기 나와 먹바탕 나와 장세치네 깨라 대륙이 나와시 지니 유파 나다 나와서 축하니 개용기 무지 참으시기 다다 카바겹지 지레기 섭주토네 개기 나다 나와내들라 다큐 지니
0: 유파 나다 나와서 축하기 대단 지심 지구비 유인 나다 나와내들 칼라 총가도 피미 십제 냠린낭지 고르구단 고수 굴레미구
13: 하세산에 하수종기 진관추 냥제화랑 가방자 레고지 구지 주지 숭아 지지게 시지산에 시지종기 섬주지추 짜드기랑 가방자 레고지 구니 개구 낭아 구구추 Thank you.